ተመገነ ኩምበንገል ማማጃ ማረም በከርሞ ማጃ ብራሙን ቱያልንጆ ማንገሰዩ ኮይ ማም ጃንገደን ዩርበል ማጃ ማንገደበሴ በከተኮ ማም ጃንገሱንዲቤ ማም በሪጋይ መደገን ቱኛ ፈሪማዮ ፈሪማጆ ባይ ትረፋጆ ኮኮ ገደ ኮንክሌር